0: 있어요. I'm the one.
1: 연도서 추대했습니다.
0: 대 막아서
1: 시작됐다.
0: 시작됐다만 자.
2: 시작된디 어이링. 도슨도.
0: 자 바로 도슨의 일정점 나.
1: 오이 댄디 댄디 어쩔 수 없어.
0: 나도 그랬지 아, 허영
2: 유리당대.
0: 여자.
1: 배터라 배터라.
0: 사이타운 좀 해고 쓴 많이 유튜브들. 아 와서 우째 때 잡장 한번 돼.
1: 내가 조금 이제 뜬다.
0: 댄디가 우스에 있을 수 있을까 뭐.
2: 티스. 아 티기요.
0: 자, 갈 계속 틀어라 들래. 자, 댄디 시트라 휘링.
1: 바로
0: 속고요. 자, 누구세요? 자, 말이 가고. 아, 그 뭐.
2: 자,
0: 아, 야. 긴세치 밑에 하름세라. 시틀라 밴디 어이린 뒀어.
1: 아, 눈도
0: 더 스트레스. 네,
1: 뭐가?
2: 빠기다, 오늘들이 야삭 줬은
0: 빨리 우리. 야, 우리 아질 남자. 킨드런이 아질 남자. 자. 자, 한번 두고 할 때마다 한. 자, 킹킹 야삭 줬은 빨
2: 자, 오늘드린 мэдлэгч минингийн талаас яриатай та мэдгүйгийн одоо ялагчдыг алдаршуулъя. Ариун болд, анха, ирхмэ, бах, нарка, багийнэр ялагчд болсон байна.
0: Баярлалаа. Зяа тэг 8-р 54 минут болсон нэвтрүүлэг маань өндөрлж байна. Өнөөдрийн манай нэвтрүүлэгтээ New Virata нүдний тусаалга болон Ариг банк хамт ажилласан та бүхэндээ баярлалаа. Үргэлжлүүлэн 9 цаг 10 минутаас нөгөө тал нэвтрүүлгээ хүлээ авч үзэл сонсоорой. Баярлалаа зүйлээ.
2: За хамтран хөтөлсөн Од Эрдэнэ найруулагч өнөрөө яртаа бас баярлалаа. За нэвтрүүлгээс эхлэл төгсгөл хүртэл нь хамт байсан сонсогчдоос баярлалаа.
0: Дэлхийн монголчуудын хэмжээл радио 88.3.